ወይኒ ንሚ መላስ ተነባይ አባይሉንዳ አትንሽ ወርደሜ አይጎም ባች ይጎርሚ ቱሳይ ከንገቡሙን ተንግሱላቴ